እንዲህ እንደሬ አላህ ነው ያ ጀጋ አላህ ነው ማይ ወሊ ከመናው ተንደ ተወረ ባል ዝም ዝም ያለው ነው አጥራጅ ስትራ መንታ በተላጅ ተከራማ ወተከማ ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው

ዳርከማ ሀርፋበኒ ተምለው ኸል ይኽከማ ማሰራ ጃሲቢን ሊበረከ መኽተተሊ ልየቱፊ ኑልሓረከት ወሰከነ ፊ አክበረር ድድዋይኒ ቢላ ጠፈር ስኒን ወላ